የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትታዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ ምብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ከፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካይነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል። ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየተ ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር፣ ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ውራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ዮሐንስ ራእይ ምዕራፍ 22 ቁጥር 15 በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደ ማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርተ ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጠዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24 የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን አቅመ ደካማነትና ተጋላጭነት ለማህበረሰቦች ጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ መነገሩን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ማግኒፊካ ሂዩማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪካን ከአዳዲስ የባርነት አይነቶች ለመጠበቅ ጥረት እንደሚያደርግ መነገሩን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ አስተናጋጃችሁ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። አቅመ ደካማነትና ተጋላጭነት ለማህበረሰቦች የጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ ተነገረ። ሩዝ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከ200 አቅመ ደካማና ተጋላጭ ከሆኑ ሰዎች ጋር የምሳ ማዕድ እንደሚጋሩ ተነግሯል። ከግብዣው ቀደም ብሎ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ይህም ቤተ ክርስቲያን ለሁሉም ክፍት በመሆን በተለይም ለተቸገሩ አስተማማኝ መጠገያ መሆኗን ለማስታወስ የሚደረግ ነው በማለት አስረድተዋል። አስተናጋጆቹ ተስፋ፣ መልካም አቀባበልና አካታችነት በተሰኙ እሴቶች በመነሳሳት ያስተባበሩት ከሩሰ ሊቃነ ጳጳሳት ሊዮ ጋር የምሳ ግብዣ የተሰኘው መርሃ ግብሩ ቅዳሜ ሐምሌ 4 2018 ዓ.ም በካስቴል ጋንዶልፎ ጳጳሳዊ የአትክልት ስፍራ ውስጥ እንደሚካሄድ ታውቋል። ተጋላጭ በሆኑ ሁኔታዎች ውስጥ የሚገኙትና በሮም ሀገር ስብከትና ተባባሪ የበጎ አድራጎት ድርጅቶች የሚታገዙ 35 ሕፃናትን ጨምሮ 200 ሰዎች በውበትና በመንፈሳዊነት በተሞላ የአትክልት ስፍራ ቀኑን ሙሉ እንደሚያሳልፉ ታውቋል። የተጠበቀ ስፍራ በመሆኑ ለ400 ዓመታት ለዓለም ተዘግቶ ቢቆይም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተከፈተና ዛሬ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፋት ተከፍቶ የክብር እንግዶችን በደስታ እየተቀበለ ይገኛል ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ተናግረዋል። የዕለቱ መርሃ ግብር የሚጀምረው የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆና በቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ሉዊስ ማሪን ደ ሳን ማርቲን በሚያቀርቡት የመሥዋዕተ ቅዳሴ ሥነ ሥርዓት ሲሆን፣ ቀጥሎም እንግዶቹ በውዳሴ ላንተ ይሁን መንደር ሠራተኞች በመመራት ስፍራውን እንደሚጎበኙ ታውቋል። የውዳሴ ላንተ ይሁን መንደር የሮምን ረጅም ታሪክ የንጉሠ ነገሥት ዶሚቲያን ቪላ ቅሪቶችና ከ17ኛው ክፍለ ዘመን ጀምሮ ርዕሰ ሊቃነ ጳጳሳት ለእረፍት የሚመጡበት ስፍራ ነው ሲሉ ዶናቴላ ፓሪሲ ገልጸው፣ ቀጥለውም ከ300 በላይ ልዩ ልዩ ዝርያዎች የተገኙ ከ4000 በላይ ተክሎች ያሉበት ውብ የተፈጥሮ ፓርክ ነው ሲሉ አስረድተዋል። የውበትና የወዳጅነት ሀብት የሆነው ይህ ስፍራ ዛሬ ቤተ ክርስቲያን ያለ ልዩነት በሮቿን ለሁሉም በተለይም ከማኅበረሰቡ ተለይተው ለሚኖሩት ክፍት ማድረጓን የሚገልጽና ቤተ ክርስቲያን ዘወትር ለሁሉም ሰው ክፍት መሆን አለባት የሚለውን መልእክት የሚያስተላልፍ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን መልእክት በተደጋጋሚ አስተላልፈዋል ያሉት ዶናቴላ ፓሪሲ የዛሬው ዝግጅት ቅዱስነታቸው የዓለምን ትኩረት ለመሳብ በሜዲትራኒያን መሃል ላይ በምትገኝ ትንሽ ደሴት ላምፔዱሳ ያደረጉት ሐዋርያዊ ጉብኝት ብዙውን ጊዜ ጦርነትን፣ ድህነትንና ማኅበራዊ ኢፍትሐዊነትን በማምለጥ የተሻለ ሕይወት ፍለጋ ሳይወዱ ስደትን በመምረጥ በባህር ላይ የሚሞቱ በሺዎች ለሚቆጠሩ ሰዎች ምስክር ሆኗል ሲሉ አስረድተዋል። በመሆኑም ዛሬ በዚህ ዝግጅት አማካኝነት ቤተ ክርስቲያን ለሁሉም ሰው ክፍት እንደሆነችና ድጋፍ ለሚያስፈልጋቸው ቤተሰቦች፣ ማኅበረሰቦችና ሰዎች አስተማማኝ ስፍራ መሆኗን እናረጋግጣለን ሲሉ አስረድተዋል። ይህ ተነሳሽነት በየዓመቱ ከሌሎች ሀገር ስብከቶች የሚመጡ ሰዎችን መቀበል እንደሚችል ተስፋ እናደርጋለን ያሉት አዘጋጆቹ፣ ባለፈው ዓመት ተሳታፊዎቹ የካስቴል ጋንዶልፎ ከተማ ከሚገኝበት ከአልባኖ ሀገር ስብከትና ዘንድሮ ከሮም ሀገር ስብከት የሚመጡትን እንግዶች እንደሚያስተናግድ ገልጸዋል። ከተሳታፊዎቹ መካከል ስደተኞች፣ ልጆች ያሏቸው ባላልባ እናቶች በውዳሴ ላንተ ይሁን መንደር የሥልጠና ኮርሶችን ጨርሰው ወደ ማኅበረሰብና ወደ ሥራ ገበታ የሚመለሱ ሰዎች፣ የአካል ጉዳተኞች፣ ችግር እንዳለባቸው የሚታሰቡ የኅብረተሰብና የቤተ ክርስቲያን ክፍሎች አሉ ሲሉ ዶናቴላ ፓሪሲ ገልጸዋል። እንደ እውነቱ ከሆነ በዚህ የውዳሴ ላንተ ይሁን መንደር በየቀኑ የምናገኛቸው ሰዎች ለኅብረተሰቡ ማበርከት የሚችሉ መንደሩንም ማበልጸግ የሚችሉና የእነርሱ መገኘት ቤተ ክርስቲያንና መላው ኅብረተሰብ አዲስ የጥንካሬ ምንጭ እንዲሆን የሚያደርግ ነው ሲሉ አስረድተዋል። የምሳ ግብዣው በሮም ከተማ ለኢዞላ ደላ ፒሳ ከተሰኘ ምግብ ቤት ልግስና የተገኘ ሲሆን የጠዋት ቁርስ ደግሞ ውዳሴ ላንተ ይሁን ፕሮጀክትን በቅርበት ከተሳተፈ ባርዶሞ ባልባኖ በተሰኘ ቡና ቤት መዘጋጀቱ ታውቋል። ይህም ለእንደዚህ አይነት ተነሳሽነት ልግስናና ድጋፍ የሚሰጥ ውብ ምስክርነት ነው ያሉት ዶናቴላ ፓሪሲ የምግብ ምርጫው ከተለያዩ የሀገሪቱ ባህላዊ ዳራዎች የሚመጡ እንግዶችን ያገናዘበ እንደሆነ ያስረድተዋል። የምሳ ግብዣ ተነሳሽነቱ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካስቴል ጋንዶልፎ ከተማና ለውዳሴ ላንተ ይሁን መንደር ያላቸውን ጥልቅ አድናቆት ያንጸባርቃል ያሉት ዶናቴላ ፓሪሲ ቅዱስነታቸው ስፍራውን እንደሚወዱትና ፕሮጀክቱንም በቅርበት እንደሚከታተሉ ገልጸው፣ በሰኔ ወር ውስጥ በቫቲካን ለመጀመሪያ ጊዜ የተካሄደውን የውዳሴ ላንተ ይሁን መንደር ስብሰባ መሳተፋቸውን አስታውሰዋል። ስብሰባው ከተለያዩ ዓለም አቀፍ ንግዶችና ኢንዱስትሪዎች የተውጣጡ ተወካዮችን ያሳተፈ ሲሆን የምርት ሂደቶችና የሥራ ቦታዎች የበለጠ ዘላቂ ሊሆኑ እንደሚችሉ ሰዎች ከጊዜ ወደ ጊዜ የበለጠ ኃላፊነት እንዲሰማቸው የሚያስችል እንደሆነ ታውቋል። ተነሳሽነቱ ቀድሞውኑ በነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ መልእክት ውስጥና በማግኒፊካ ሂውማኒታስ በተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኝ ራሳችንን በፍጥረታት መካከል የምንገኝ ፍጥረታት ብለን እንድንገነዘብ የሚያደርግ ነው ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ለቫቲካን የዜና አገልግሎት አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማግኒፊካ ሂውማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪካን ከአዳዲስ የባርነት አይነቶች ለመጠበቅ ጥረት እንደሚያደርግ መነገሩ ተገለጸ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስና የታሪክ ምሁር የሆኑት ብፁዕ አቡነ ሜቶድ ክላይኒ ቅድስት መንበር በአትላንቲክ ውቅያኖስ አካባቢ የነበረውን የባሪያ ንግድ ሕጋዊ ለማድረግ ለተጫወተችው ሚና እንዲሁም ከ10 እስከ 12 ሚሊዮን የሚገመቱ አፍሪካውያን በግዳጅ ባርነት በአትላንቲክ ውቅያኖስ አቋርጠው ወደ አሜሪካ በማስገባት በጭካኔያዊ ተግባራት በተሞሉ የእርሻ ቦታዎች ላይ ይሰሩ የነበረበትን የባርነት ዘመን ባለማውገዟ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይቅርታ በመጠየቅ የመጀመሪያው ርዕሰ ሊቃነ ጳጳሳት በመሆን ላሳዩት የሞራል ድፍረት ከፍተኛ ምስጋናቸውን አቅርበዋል። ግንቦት 18 ቀን 2018 ዓመተ ምህረት እንዳጋጣሚ የአፍሪካ ቀን ተብሎ በሚከበርበት ዕለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅድስት መንበርን ወክለው ይቅርታ የጠየቁበትና የመጀመሪያቸው የሆነውን ሐዋርያዊ መልእክታቸውን ይፋ ያደረጉበት ዕለት ሲሆን ይህንን አስመልክቶ ምንቢዩ በተሰኘው የካቶሊክ ሬዲዮ የዕለት ተዕለት እንቅስቃሴዎች ውስጥ ንቁ ተሳትፎ በማድረግ የሚታወቁትና በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስ የሆኑት ብፁዕ አቡነ ሜቶድ ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። ከሐዋርያዊ ሥራዎቻቸው በተጨማሪ የታሪክ ምሁር በመሆናቸው በትምህርት ቤቶች እንዲሁም በአካባቢው ሬዲዮና ቴሌቪዥን የቤተ ክርስቲያንን ታሪክ እንደሚያስተምሩ የገለጹት ጳጳሱ ከሚያደንቋቸው ርዕሰ ሊቃነ ጳጳሳት መካከል ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አንዱ መሆናቸውን ጠቁመው ምክንያቱም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ በታሪክ ውስጥ በተሰጣቸው ጊዜ በወቅቱ የነበረው መጥፎ አዝማሚያ በመቃወማቸውና ቤተ ክርስቲያን በዘመናቸው ለነበሩት ሰዎች የኢንዱስትሪ አብዮትን በመሳሰሉ አስፈላጊ በሆኑ ጉዳዮች ላይ ብቻ እንድታተኩር በማድረጋቸው እንደሆነም አስረድተዋል። የአሁኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛም የእርሳቸውን ስምና ፈለግ በመከተላቸው የተሰማቸውን ደስታ የገለጹት ብፁዕ አቡነ ሜቶድ ብፁዕነታቸው ግንቦት ወር ላይ ይፋ ባደረጉት የመጀመሪያ ሐዋርያዊ መልእክታቸው ተመሳሳይ መንገድ መከተላቸውን አመላክተዋል። ማግኒፊካ ሂውማኒታስ ወይም የሰው ልጅ ታላቅነት በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረበ የመጀመሪያው የሆነ የሐዋርያዊ መልእክት ሲሆን ይህ ሐዋርያዊ መልእክት አሁን በምንገኝበት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዘመን የሰው ልጅን ለመጠበቅ የሚቻልባቸው መንገዶች ላይ ትኩረት ማድረጉም ይታወቃል። ከዚህም በተጨማሪ ሐዋርያዊ መልእክቱ በካቶሊክ ማኅበራዊ ትምህርት ገጽታዎች ላይ ዘመናዊ ማሻሻያ ሐሳቦችን ይዞ እንደመጣ የገለጹት ጳጳሱም በ19ኛው ክፍለ ዘመን የኢንዱስትሪ አብዮትና በዛሬው ዘመን የዲጂታል ትራንስፎርሜሽን ወይም ሽግግር መካከል ያለውን ንጽጽር እንደሚያሳይም አስረድተዋል። ማግኒፊካ ሂውማኒታስ ወይም የሰው ልጅ ታላቅነት የተሰኘውን ሐዋርያዊ መልእክት በርካታ ጊዜ ማንበባቸውን ያስታወሱት ብፁዕ አቡነ ሜቶድ በመልእክቱ ላይ የተነሱት ጉዳዮች አስፈላጊና ወቅታዊ መሆናቸውን ጠቁመው እንደ አንድ አፍሪካዊ የቤተ ክርስቲያን ታሪክ መምህር ስለ ባሪያ ንግድ ሲያስተምሩ ቤተ ክርስቲያኒቷ ቀደም ሲል ለባርነት በሰጠችው ድጋፍ ምክንያት ሁል ጊዜ ምቾት እንደማይሰማቸውና አንዳንድ ጊዜም እፍረት እንደሚሰማቸው ያስታወሱት ጳጳሱም ቅዱስ አባታችን በዚያን ዘመን የነበረውን ኢፍትሐዊነት አምነው መቀበላቸው ትልቅ እፎይታና መጽናናትን እንደሰጣቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ በባሪያ ንግድ ውስጥ የካቶሊክ ቤተ ክርስቲያን የነበራትን ታሪካዊ ሚና መግለጻቸውን ያስታወሱት ጳጳሱም ያለፉ ክስተቶች የጊዜያቸውን ሞራላዊ መመዘኛዎች ከግምት ውስጥ ሳናስገባም ያለ ጊዜው ሊፈረድባቸው እንደማይገባ ግንዛቤው ቢኖራቸውም ቤተ ክርስቲያኒቷ ይህንን ተግባር በማውገዝ ረገድ ያሳየችውን ከፍተኛ መዘግየት አሁንም መገንዘብ እንዳለባት ያላቸውን እምነት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ቁጥር 176 ላይ በወቅቱ ቤተክርስቲያን ስለነበራት አሉታዊ ሚና ይቅርታ መጠየቅን አስመልክተው ብዙዎቹ በጌታ ዘንድ እጅግ የተወደዱ እንደመሆናቸው መጠን ሰብአዊ ክብራቸው መጠበቅ የነበረበት ቢሆንም እጅግ በርካታ ሰዎች የደረሰባቸውን ከፍተኛ ስቃይና ውርደት ስናስብ ጥልቅ የሆነ ሐዘን ላይሰማን አይችልም። ይህ በመሆኑ ምክንያት በቤተ ክርስቲያን ስም ከልቤ ይቅርታን ጠይቃለሁ ማለታቸውን አስታውሰዋል። ምንም እንኳን የሚገናኝ ጉዳይ ባይሆንም የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ታሪካዊ የይቅርታ መልእክት የቀረበው የተባበሩት መንግስታት ጠቅላላ ጉባኤ በአትላንቲክ ውቅያኖስ ላይ የተካሄደው የባሪያ ንግድ በሰው ልጅ ላይ ከተፈጸሙት ከባድ ወንጀሎች መካከል እጅግ የከፋው መሆኑን ባወጀ ከሁለት ወራት በኋላ መሆኑም ተገልጸዋል። ብፁዕ አቡነ ሜቶድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የይቅርታ መልእክት በቤተ ክርስቲያኒቱ ልጆች እንዲሁም በዘመናት ሂደት ውስጥ የራሱ አገልጋዮችም ጭምር የገጠሟቸውን ፈተናዎችና የፈጸሟቸውን ስህተቶች መደበቅ እንደማያስፈልግ ለቤተ ክርስቲያን ታሪክ ጸሐፊዎች የሚያስታውሱበትን የርዕሰ ሊቃነ ጳጳሳት ሊዮ 13ኛን አስተምህሮ እንደሚያስታውስ ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ይህንን መልእክት ያስተላለፉት እንደ አውሮፓውያን አቆጣጠር በ1899 ዓመተ ምህረት ዴፒዩስ ሌጆር በሚል ለካህናቱ ተገቢውን ስነ መለኮታዊና አእምሯዊ ትምህርት በተመለከተ የተወሰኑ መመሪያዎችን በማካተት ይፋ ባደረጉት ሐዋርያዊ መልእክታቸው እንደሆነም ጭምር አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂማኒታስ በተሰኘው ሐዋርያዊ መልእክታቸውም መልካምን ነገርን የማከናወን እንዲሁም የማውደም አቅም ያለው ባለ ሁለት አፍ ሰይፍ አይነት ፈጠራ ሲያጋጥም የቀደመውን የቅዱስ ጴጥሮስ ተተኪ አባቶች ፈለግ መከተላቸውን ያመላከቱት ጳጳሱም ከዚህም በተጨማሪ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ የፊልም የሬዲዮና የቴሌቪዥን ቴክኖሎጂ እየተስፋፋ መምጣቱን ተከትሎ እንደ አውሮፓውያን አቆጣጠር በ1957 ዓመተ ምህረት ሚራንዳ ፕሮሰስ የተሰኘውን ሐዋርያዊ መልእክት ይፋ ማድረጋቸውን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በበኩላቸው በ2002 ዓመተ ምህረት ስለ ኢንተርኔት መጻፋቸውን እንዲሁም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ደግሞ አርቲፊሻል ኢንተለጀንስን ወይም ሰው ሰራሽ አስተውሎትን በመጥቀስ ስለ ማህበራዊ ተግባቦት መጻፋቸውን ጭምር አስታውሰዋል። በሰው ሰራሽ አስተውሎት ዘመን የሰው ልጅ አርቲፊሻል በሆነ መንገድ ከመተሳሰር ይልቅ ክብሩን እውነቱንና ነጻነቱን መጠበቅ እንዳለበት ያሳሰቡት ብፁዕ አቡነ ሜቶድ በመጨረሻም ጥሩ ህሊና ላይኖራቸው ከሚችሉ ጥቂት ሰዎች የሚፈጸሙ አዳዲስ የባርነት አይነቶችና አገዛዝ ስለሚጠብቀን ለአፍሪካ ይህ ሐዋርያዊ መልእክት ትልቅ ስጦታ ነው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 149 እስከ አንቀጽ 157 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

0: የፍቅር ወሲባዊ ገጽታ። ይህ ሁሉ ወደ ጋብቻ ወሲባዊ ገጽታ ያመጣናል። እግዚአብሔር ራሱ ለፍጥረታቱ የሰጠው ታላቅ ስጦታ የሆነውን ወሲባዊነት ፈጠረ። ይህ ስጦታ መዳበርና አቅጣጫ መያዝ ካለበት እውነተኛ እሴቱን ከማደህየት መከልከል ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ የቤተ ክርስቲያን አስተምሮ የሰውን ወሲባዊ እሴት ይቃወማል፣ ወይም ቤተ ክርስቲያን ወሲባዊነትን የምትታገሰው ለተዋልዶ አስፈላጊ ስለሆነ ብቻ ነው የሚለውን አባባል አልተቀበሉትም። ወሲባዊ ፍላጎት የምናቅ ነገር አይደለም። አስፈላጊነቱንም የሚያስጠረጥር አንዳችም ጥረት የለም። ጥልቅ ስሜቶችንና ወሲባዊነት ዙሪያ ሥልጠና መውሰድ ስሜታዊና ወሲባዊ ፍቅርን ይቀንሳል ብሎ ለሚፈሩ ሰዎች ዮሐንስ ጳውሎስ ዳግማዊ ምላሽ ሲሰጡ፣ ሰዎች በግንኙነቶቻቸው ውስጥ ሙሉና የዳበረ ግንኙነት እንዲኖራቸው ተጠርተዋል። ይህም ግንኙነት የራስን የልብ ትርታዎች ለይቶ የማወቅ ፍሬ ነው ብሏል። ይህም እያንዳንዱ ሰው በጽናትና በቋሚነት የራሱን አካል ምንነት ማወቅ እንዳለበት እንዲሁም ሥነ ሥርዓት መያዝና ራስን መግዛት እንደሚገባው ያስገነዝባል። ወሲባዊነት የተራክቦ ወይም የመዝነኛ መንገድ ሳይሆን ሌላውን ሰው በቅዱስነቱና በማይገረሰስ ክብሩ የሚቀበሉበት የእርስ በርስ መግባቢያ ክንውን ነው። በመሆኑም የሰው ልብ በሌላ አይነት ግንኙነት ይሳተፋል ማለት ይቻላል። በዚህ አግባብ ወሲባዊ ፍላጎት በተለይ ሰው ወሲባዊነትን የሚገልጽበት መንገድ መስሎ ይታያል። ወሲባዊ ፍላጎት የአካልን የጋብቻ ትርጉምና የዚያን ስጦታ እውነተኛ ክብር እንድናውቅ ያደርገናል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ አካል ነገረ መለኮት በሰጡት መንፈሳዊ ትምህርት እንዳስገነዘቡት የጾታ ልዩነት የመተማመንና የተዋልዶ ምንጭ ብቻ ሳይሆን ሰው ስጦታ የሚሆንበትን ፍቅር የመግለጽ ችሎታ ያለው ነው። ጤናማ ወሲባዊ ፍላጎት ከተራክቦ ፍለጋ ጋር በቅርበት የተገናኘ ቢሆንም ሁልጊዜ ድንቅ የሆነ ስሜትን ያካተተና ከዚያም የተነሳ ስሜቶችን ሰብአዊ ለማድረግ የሚችል ነው። ስለዚህ የፍቅርን ወሲባዊ ገጽታ ተቀባይነት እንዳለው መጥፎ ነገር ወይም ስለ ቤተሰብ ጥቅም ሲባል ሊታገሱ የሚገባ ሸክም አድርገን መገመት የምንችልበት መንገድ የለም። ይልቁንም የባልና ሚስት ፍቅር እንደሚያዳብር የእግዚአብሔር ስጦታ ተደርጎ መታየት አለበት። የሌላውን ሰው ክብር በሚጠብቅ ፍቅር የተሞላ ስሜት እንደመሆኑ የሰው ልጅ ሊይዞ የሚችለውን ድንቃ ድንቆች የሚገልጽ ንጹሕና ያልተበረዘ ማረጋገጫ ይሆናል። በዚህ አይነት ለጊዜውም ቢሆን ሕይወት በጎና አስደሳች እንደሆነ ይሰማናል። ብጥብጥና ማታለል። በዚህ አዎንታዊ የወሲብ እይታ ላይ ተመስርተን አጠቃላይ ርዕሰ ጉዳዩን በጤናማ ሁኔታ መቅረብ እንችላለን። ወሲብ አብዛኛውን ጊዜ ወራዳና ጤና ቢስ ይሆናል። ከዚህም የተነሳ አልፎ አልፎ በራስ የመመካትና የግል ምኞቶችንና የተፈጥሮ ባህሪያትን ለግል እርካታ የመዋል መሳሪያ ይሆናል። በዘመናችን ወሲባዊነት ተጠቅመህ ጣል በሚል አስተሳሰብ ተመርዟል። የሌላው ሰው አካል ብዙውን ጊዜ እርካታን እስከሰጠ ድረስ ሊገለገሉበት እንደሚገባ፣ አገልግሎቱ ሲያበቃ ደግሞ እንደሚጣልቃ ይታያል። ነገሩ እንዲህ ከሆነ ስለ ወሲባዊነት ያለው የተብተበተበ ግንዛቤ ውጤት የሆኑ የበላይነትን፣ ትዕብትን፣ ስድብን፣ የተጣመመ ወሲባዊ አስተሳሰብና ሁከትን እያየን በእውነት ችላ ማለት ወይም ጉዳዩን አሳንሰን ማየት እንችላለን? ወይስ የሌሎች ክብርና የራሳችን የመውደድ ሰብአዊ ጥሪ እንዲህ ራሴን ከማግኘት ድብቅ ፍላጎት አንሶ መቅረት ይኖርበታልን? በራሱ በጋብቻ ውስጥ ወሲብ የስቃይና የማታለያ ምንጭ እንደሚሆን እናውቃለን። ለባልና ሚስት ወሲባዊ አንድነት ተገቢ የሆኑ ድርጊቶች እውነትም ወሲባዊ በሆነ መንገድ ሲፈጸም እግዚአብሔር ከፈቀደው ወሲባዊ ባሕሪ ጋር ይጣጣማሉ። ቅዱስ ጳውሎስ አበክሮ ሲናገር በዚህ ነገር ማንም ተላልፎ ወንድሙን ወይም እህቱን አያታልል። ጳውሎስ ይህን የተናገረው ሴቶች ሙሉ በሙሉ የወንድ የበታች ተደርጎ ከሚቆጠሩበት አባታዊ ባህል አንጻር ቢሆንም ወሲብ በሁለቱም ጥንዶች መካከል መግባባትን እንደሚያካትት አስተማረ። ከዚህ ማቋያ ለተወሰነ ጊዜ ነገር ግን በስምምነት በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 ወሲባዊ ግንኙነትን የማዘጋጀት ሁኔታንም ያነሳል። ባለትዳሮች ያለመረጋጋት ስጋት ሊገጥማቸው እንደሚችል ቅዱስ ዮሐንስ ጳውሎስ ዳግማዊ አስጠንቅቋል። በሌላ አነጋገር ባልና ሚስት የተጠሩት ይበልጥ ስር ለሰደደ አንድነት ቢሆንም በሁለታቸው መካከል ያለውን ልዩነቶችና ተገቢ ርቀት የመደበቅ ስጋት አለ። ምክንያቱም ሁለቱም የየራሳቸው የሆነ ተገቢና የማይጣስ ክብር አላቸው። የበላይነት የሚሰማቸው ሰዎች የራሳቸውን ክብር ወደሚቃረኑበት ደረጃ የሚደርሱት በዚህ የበላይነት አስተሳሰብ ነው። በመጨረሻም ከራሳቸው አካል ጋር ራሳቸውን ማመሳሰል አይችሉም፣ ምክንያቱም ጥልቅ ትርጉሙን ያጡታል። ወሲብን የማምለጫ መንገድ አድርጎ ስለሚጠቀሙበት የወሲባዊ አንድነት ውበት ይክዱታል። ማንኛውም የጾታ የበታችነት በግልጽ መወገድ አለበት። ይህም ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክት ሴቶች ለባሎቻችሁ ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 22 የሚለውን መንባብ ያለ አግባብ መተርጎምን ያካትታል። ይህ መንባብ በዘመኑ የነበሩ ባህላዊ ፈርጆችን የሚያንጸባርቅ ሲሆን የኛ ስጋት የዚህ ባህላዊ ቀንብር ሳይሆን ባህሉ የሚያስተላልፈው ግልጽ መልእክት ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ አበክሮ እንደገለጹት ፍቅር ምስት የወንድ አገልጋይ ወይም ባሪያ የምትሆንበትን ማናቸውንም አይነት የበታችነት ያስወግዳል። በጋብቻ ማካኝነት የሚመሰረቱት ሱታፌ ወይም አንድነት ራስን ለእርስ በርስ መሰጣጣትን ያካተተ መሆኑ አንዱ ለአንዱ መገዛትም ነው። ስለዚህ ጳውሎስ አያይዞ ሲናገር ባሎች ሚስቶቻቸውን እንደ ገዛ ሥጋቸው መውደድ ይገባቸዋል በኤፌሶን መልእክት ምዕራፍ 5 ከቁጥር 28 ይላል። ይህ አንዳቸው ለአንዳቸው ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 21 የሚለው የመጽሐፍ ቅዱስ ቃል በመሠረቱ ማንኛውንም ሰው በራስ የመደሰትን ግለኝነት እንዲያስወግድና ሁልጊዜም ስለ ሌሎች ማሰብ እንዳለበት የሚያስገነዝብ ነው። በጋብቻ ውስጥ ይህ የጋራ ተገዥነት ልዩ ትርጉም ይኖረዋል። በመተማመን በመከባበርና በእንክብካቤ የሚገለጽ አንዱ ራሱን ለሌላው በነጻነት እንደ መስጠት የሚቆጠር ነው። ወሲባዊነት ያለ አንዳች ልዩነት ይህን የጋብቻ ወዳጅነት የሚሰጥ ሲሆን ዓላማውም ሌላውን ሙሉ ለማድረግ ነው። እንደዚሁም ወሲባዊነትና ወሲባዊ ተራክቦን እንዳይጣመሙ መከልከል ራስን ወሲባዊነትና ወሲባዊ ፍቅርን ወደ ማንኳሰስ ወይም ችላ ወደ ማለት ሊያመራን አይገባም። የጋብቻ ዓላማ እያንዳንዱ የትዳር አጋር የግል ፍላጎቶችን ሁሉ ትቶና የግል እርካታ ሳያሳስበው የሌላውን በጎ በመሻት ራስን ለሌላው በመሥዋዕትነትና በለጋስነት የሚሰጥበት ሁኔታ ብቻ ተደርጎ መታየት የለበትም። እውነተኛ ፍቅር ሌላውን ለመቀበል የራስን ደካማነትና ፍላጎቶች አምኖ ለመቀበልና በመተሻሻት በመተቃቀፍ በመሳሳምና በወሲባዊ አንድነት ውስጥ የሚገኙ አካላዊ መገለጫዎችን በሐቅና በደስታ ለመቀበል መቻልን እንደሚጠይቅ ማስታወስ ያስፈልገናል። በነደክቶስ 16ኛ ይህንኑ በግልጽ ሲናገሩ ሰው ፍጹም መንፈስ ለመሆንና ከእንስሳም የተፈጥሮ ባህሪ ጋር የተያዘ ሥጋን ለመካድ ቢመኝ መንፈስም ሥጋም ሁለቱም ክብራቸውን ያጣሉ። በዚህ ምክንያት ሰው መሥዋዕትነትን በሚጠይቅና ተላላፊ ፍቅር ብቻ ሊኖር አይችልም። ሁልጊዜ መስጠት አይቻልም፣ መቀበልም አለበት። ፍቅርን ለመቀበል የሚፈልግ ፍቅርን መስጠት ይኖርበታል። አሁንም ቢሆን ሰባዊ ሚዛናችን ደካማ መሆኑን ከቶ አንርሳ። እውነተኛ ሰባዊ እድገትን የማይቀበል ክፍል ስላለን በማናቸውም ወቅት የቆየ የራስ ወዳድነት ዝንባልን ሊቀሰቅስ ይችላል። ምንጭ፣ ርዕሰ ሊቃኔ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 149 እስከ 157 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።
1: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን አቅመ ደካማነትና ተጋላጭነት ለማህበረሰቦች ጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ መነገሩን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ማግኒፊካ ሂዩማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪካን ከአዳዲስ የባርነት አይነቶች ለመጠበቅ ጥረት እንደሚያደርግ መነገሩን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኛለሁ። አስተናጋጃችሁ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። አቅመ ደካማነትና ተጋላጭነት ለማህበረሰቦች የጥንካሬ ምንጭ ሆነው ሊቀርቡ እንደሚችሉ ተነገረ። ሩዝ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከ200 አቅመ ደካማና ተጋላጭ ከሆኑ ሰዎች ጋር የምሳ ማዕድ እንደሚጋሩ ተነግሯል። ከግብዣው ቀደም ብሎ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ይህም ቤተ ክርስቲያን ለሁሉም ክፍት በመሆን በተለይም ለተቸገሩ አስተማማኝ መጠገያ መሆኗን ለማስታወስ የሚደረግ ነው በማለት አስረድተዋል። አስተናጋጆቹ ተስፋ፣ መልካም አቀባበልና አካታችነት በተሰኙ እሴቶች

0: ተከፍቶ የክብር እንግዶችን በደስታ እየተቀበለ ይገኛል ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ተናግረዋል። የዕለቱ መርሃ ግብር የሚጀምረው የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆና በቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ሉዊስ ማሪን ደ ሳን ማርቲን በሚያቀርቡት የመሥዋዕተ ቅዳሴ ሥነ ሥርዓት ሲሆን፣ ቀጥሎም እንግዶቹ በውዳሴ ላንተ ይሁን መንደር ሠራተኞች በመመራት ስፍራውን እንደሚጎበኙ ታውቋል። የውዳሴ ላንተ ይሁን መንደር የሮምን ረጅም ታሪክ፣ የንጉሠ ነገሥት ዶሚቲያን ቪላ ቅሪቶችና ከ17ኛው ክፍለ ዘመን ጀምሮ ርዕሰ ሊቃነ ጳጳሳት ለእረፍት የሚመጡበት ስፍራ ነው ሲሉ ዶናቴላ ፓሪሲ ገልጸው፣ ቀጥለውም ከ300 በላይ ልዩ ልዩ ዝርያዎች የተገኙ ከ4000 በላይ ተክሎች ያሉበት ውብ የተፈጥሮ ፓርክ ነው ሲሉ አስረድተዋል። የውበትና የወዳጅነት ሀብት የሆነው ይህ ስፍራ ዛሬ የቤተ ክርስቲያን ያለ ልዩነት በሮቿን ለሁሉም በተለይም ከማኅበረሰቡ ተለይተው ለሚኖሩት ክፍት ማድረጓን የሚገልጽና ቤተ ክርስቲያን ዘወትር ለሁሉም ሰው ክፍት መሆን አለባት የሚለውን መልእክት የሚያስተላልፍ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን መልእክት በተደጋጋሚ አስተላልፈዋል ያሉት ዶናቴላ ፓሪሲ የዛሬው ዝግጅት ቅዱስነታቸው የዓለምን ትኩረት ለመሳብ በሜዲትራኒያን መሃል ላይ በምትገኝ ትንሽ ደሴት ላምፔዱሳ ያደረጉት ሐዋርያዊ ጉብኝት ብዙውን ጊዜ ጦርነትን፣ ድህነትንና ማኅበራዊ ኢፍትሐዊነትን በማምለጥ የተሻለ ሕይወት ፍለጋ ሳይወዱ ስደትን በመምረጥ በባህር ላይ የሚሞቱ በሺዎች ለሚቆጠሩ ሰዎች ምስክር ሆኗል ሲሉ አስረድተዋል። በመሆኑም ዛሬ በዚህ ዝግጅት አማካኝነት ቤተ ክርስቲያን ለሁሉም ሰው ክፍት እንደሆነችና ድጋፍ ለሚያስፈልጋቸው ቤተሰቦች፣ ማኅበረሰቦችና ሰዎች አስተማማኝ ስፍራ መሆኗን እናረጋግጣለን ሲሉ አስረድተዋል። ይህ ተነሳሽነት በየዓመቱ ከሌሎች ሀገር ስብከቶች የሚመጡ ሰዎችን መቀበል እንደሚችል ተስፋ እናደርጋለን ያሉት አዘጋጆቹ፣ ባለፈው ዓመት ተሳታፊዎቹ የካስቴል ጋንዶልፎ ከተማ ከሚገኝበት ከአልባኖ ሀገር ስብከትና ዘንድሮ ከሮም ሀገር ስብከት የሚመጡትን እንግዶች እንደሚያስተናግድ ገልጸዋል። ከተሳታፊዎቹ መካከል ስደተኞች፣ ልጆች ያሏቸው ባል አልባ እናቶች በውዳሴ ላንተ ይሁን መንደር የሥልጠና ኮርሶችን ጨርሰው ወደ ማኅበረሰብና ወደ ሥራ ገበታ የሚመለሱ ሰዎች፣ የአካል ጉዳተኞች፣ ችግር እንዳለባቸው የሚታሰቡ የኅብረተሰብና የቤተ ክርስቲያን ክፍሎች አሉ ሲሉ ዶናቴላ ፓሪሲ ገልጸዋል። እንደ እውነቱ ከሆነ በዚህ የውዳሴ ላንተ ይሁን መንደር በየቀኑ የምናገኛቸው ሰዎች ለኅብረተሰቡ ማበርከት የሚችሉ መንደሩንም ማበልጸግ የሚችሉና የእነርሱ መገኘት ቤተ ክርስቲያንና መላው ኅብረተሰብ አዲስ የጥንካሬ ምንጭ እንዲሆን የሚያደርግ ነው ሲሉ አስረድተዋል። የምሳ ግብዣው በሮም ከተማ ለኢዞላ ደላ ፒሳ ከተሰኘ ምግብ ቤት ልግስና የተገኘ ሲሆን፣ የጠዋት ቁርስ ደግሞ ውዳሴ ላንተ ይሁን ፕሮጀክትን በቅርበት ከተሳተፈ ባርዶሞ ባልባኖ በተሰኘ ቡና ቤት መዘጋጀቱ ታውቋል። ይህም ለእንደዚህ አይነት ተነሳሽነት ልግስናና ድጋፍ የሚሰጥ ውብ ምስክርነት ነው ያሉት ዶናቴላ ፓሪሲ የምግብ ምርጫው ከተለያዩ የሀገሪቱ ባህላዊ ዳራዎች የሚመጡ እንግዶችን ያገናዘበ እንደሆነ ያስረድተዋል። የምሳ ግብዣ ተነሳሽነቱ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካስተል ጋንዶልፎ ከተማና ለውዳሴ ላንተ ይሁን መንደር ያላቸውን ጥልቅ አድናቆት ያንጸባርቃል ያሉት ዶናቴላ ፓሪሲ ቅዱስነታቸው ስፍራውን እንደሚወዱትና ፕሮጀክቱንም በቅርበት እንደሚከታተሉ ገልጸው፣ በሰኔ ወር ውስጥ በቫቲካን ለመጀመሪያ ጊዜ የተካሄደውን የውዳሴ ላንተ ይሁን መንደር ስብሰባ መሳተፋቸውን አስታውሰዋል። ስብሰባው ከተለያዩ ዓለም አቀፍ ንግዶችና ኢንዱስትሪዎች የተውጣጡ ተወካዮችን ያሳተፈ ሲሆን የምርት ሂደቶችና የሥራ ቦታዎች የበለጠ ዘላቂ ሊሆኑ እንደሚችሉ፣ ሰዎች ከጊዜ ወደ ጊዜ የበለጠ ኃላፊነት እንዲሰማቸው የሚያስችል እንደሆነ ታውቋል። ተነሳሽነቱ ቀድሞውኑ በነፍስሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ሐዋርያዊ መልእክት ውስጥና በማግኒፊካ ሂውማኒታስ በተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኝ ራሳችንን በፍጥረታት መካከል የምንገኝ ፍጥረታት ብለን እንድንገነዘብ የሚያደርግ ነው ሲሉ የውዳሴ ላንተ ይሁን የከፍተኛ ትምህርት ማዕከል የመገናኛ ክፍል አስተባባሪ ዶናቴላ ፓሪሲ ለቫቲካን የዜና አገልግሎት አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማግኒፊካ ሂውማኒታስ የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት አፍሪቃን ከአዳዲስ የባርነት ዐይነቶች ለመጠበቅ ጥረት እንደሚያደርግ መነገሩ ተገለጸ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስና የታሪክ ምሁር የሆኑት ብፁዕ አቡነ ሜቶድ ክላይኒ ቅድስት መንበር በአትላንቲክ ውቅያኖስ አካባቢ የነበረውን የባሪያ ንግድ ሕጋዊ ለማድረግ ለተጫወተችው ሚና እንዲሁም ከ10 እስከ 12 ሚሊዮን የሚገመቱ አፍሪካውያን በግዳጅ ባርነት በአትላንቲክ ውቅያኖስ አቋርጠው ወደ አሜሪካ በማስገባት

0: በጭካኔያዊ ተግባራት በተሞሉ የእርሻ ቦታዎች ላይ ይሰሩ የነበረበትን የባርነት ዘመን ባለማውገዟ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይቅርታ በመጠየቅ የመጀመሪያው ርዕሰ ሊቃነ ጳጳሳት በመሆን ላሳዩት የሞራል ድፍረት ከፍተኛ ምስጋናቸውን አቅርበዋል። ግንቦት 18 ቀን 2018 ዓመተ ምህረት እንዳጋጣሚ የአፍሪካ ቀን ተብሎ በሚከበርበት ዕለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅድስት መንበርን ወክለው ይቅርታ የጠየቁበትና የመጀመሪያቸው የሆነውን ሐዋርያዊ መልእክታቸውን ይፋ ያደረጉበት ዕለት ሲሆን ይህንን አስመልክቶ ምንቢዩ በተሰኘው የካቶሊክ ሬዲዮ የዕለት ተዕለት እንቅስቃሴዎች ውስጥ ንቁ ተሳትፎ በማድረግ የሚታወቁትና በታንዛኒያ የቡኮባ ሀገረ ስብከት ረዳት ጳጳስ የሆኑት ብፁዕ አቡነ ሜቶድ ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። ከሐዋርያዊ ሥራዎቻቸው በተጨማሪ የታሪክ ምሁር በመሆናቸው በትምህርት ቤቶች እንዲሁም በአካባቢው ሬዲዮና ቴሌቪዥን የቤተ ክርስቲያንን ታሪክ እንደሚያስተምሩ የገለጹት ጳጳሱ ከሚያደንቋቸው ርዕሰ ሊቃነ ጳጳሳት መካከል ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አንዱ መሆናቸውን ጠቁመው ምክንያቱም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ በታሪክ ውስጥ በተሰጣቸው ጊዜ በወቅቱ የነበረው መጥፎ አዝማሚያ በመቃወማቸውና ቤተ ክርስቲያን በዘመናቸው ለነበሩት ሰዎች የኢንዱስትሪ አብዮትን በመሳሰሉ አስፈላጊ በሆኑ ጉዳዮች ላይ ብቻ እንድታተኩር በማድረጋቸው እንደሆነም አስረድተዋል። የአሁኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛም የእርሳቸውን ስምና ፈለግ በመከተላቸው የተሰማቸውን ደስታ የገለጹት ብፁዕ አቡነ ሜቶድ ብፁዕነታቸው ግንቦት ወር ላይ ይፋ ባደረጉት የመጀመሪያ ሐዋርያዊ መልእክታቸው ተመሳሳይ መንገድ መከተላቸውን አመላክተዋል። ማግኒፊካ ሂማኒታስ ወይም የሰው ልጅ ታላቅነት በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረበ የመጀመሪያው የሆነ የሐዋርያዊ መልእክት ሲሆን ይህ ሐዋርያዊ መልእክት አሁን በምንገኝበት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዘመን የሰው ልጅን ለመጠበቅ የሚቻልባቸው መንገዶች ላይ ትኩረት ማድረጉም ይታወቃል። ከዚህም በተጨማሪ ሐዋርያዊ መልእክቱ በካቶሊክ ማኅበራዊ ትምህርት ገጽታዎች ላይ ዘመናዊ ማሻሻያ ሐሳቦችን ይዞ እንደመጣ የገለጹት ጳጳሱም በ19ኛው ክፍለ ዘመን የኢንዱስትሪ አብዮትና በዛሬው ዘመን የዲጂታል ትራንስፎርሜሽን ወይም ሽግግር መካከል ያለውን ንጽጽር እንደሚያሳይም አስረድተዋል። ማግኒፊካ ሂማኒታስ ወይም የሰው ልጅ ታላቅነት የተሰኘውን ሐዋርያዊ መልእክት በርካታ ጊዜ ማንበባቸውን ያስታወሱት ብፁዕ አቡነ ሜቶድ በመልእክቱ ላይ የተነሱት ጉዳዮች አስፈላጊና ወቅታዊ መሆናቸውን ጠቁመው እንደ አንድ አፍሪካዊ የቤተ ክርስቲያን ታሪክ መምህር ስለ ባሪያ ንግድ ሲያስተምሩ ቤተ ክርስቲያኒቷ ቀደም ሲል ለባርነት በሰጠችው ድጋፍ ምክንያት ሁል ጊዜ ምቾት እንደማይሰማቸውና አንዳንድ ጊዜም እፍረት እንደሚሰማቸው ያስታወሱት ጳጳሱም ቅዱስ አባታችን በዚያን ዘመን የነበረውን ኢፍትሐዊነት አምነው መቀበላቸው ትልቅ እፎይታና መጽናናትን እንደሰጣቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ በባሪያ ንግድ ውስጥ የካቶሊክ ቤተ ክርስቲያን የነበራትን ታሪካዊ ሚና መግለጻቸውን ያስታወሱት ጳጳሱም ያለፉ ክስተቶች የጊዜያቸውን ሞራላዊ መመዘኛዎች ከግምት ውስጥ ሳናስገባም ያለ ጊዜው ሊፈረድባቸው እንደማይገባ ግንዛቤው ቢኖራቸውም ቤተ ክርስቲያኒቷ ይህንን ተግባር በማውገዝ ረገድ ያሳየችውን ከፍተኛ መዘግየት አሁንም መገንዘብ እንዳለባት ያላቸውን እምነት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛም በሐዋርያዊ መልእክታቸው ቁጥር 176 ላይ በወቅቱ ቤተ ክርስቲያን ስለነበራት አሉታዊ ሚና ይቅርታ መጠየቅን አስመልክተው ብዙዎቹ በጌታ ዘንድ እጅግ የተወደዱ እንደመሆናቸው መጠን ሰብአዊ ክብራቸው መጠበቅ የነበረበት ቢሆንም እጅግ በርካታ ሰዎች የደረሰባቸውን ከፍተኛ ስቃይና ውርደት ስናስብ ጥልቅ የሆነ ሐዘን ላይሰማን አይችልም። ይህ በመሆኑ ምክንያት በቤተ ክርስቲያን ስም ከልቤ ይቅርታን ጠይቃለሁ ማለታቸውን አስታውሰዋል። ምንም እንኳን የሚገናኝ ጉዳይ ባይሆንም የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ታሪካዊ የይቅርታ መልእክት የቀረበው የተባበሩት መንግስታት ጠቅላላ ጉባኤ በአትላንቲክ ውቅያኖስ ላይ የተካሄደው የባሪያ ንግድ በሰው ልጅ ላይ ከተፈጸሙት ከባድ ወንጀሎች መካከል እጅግ የከፋው መሆኑን ባወጀ ከሁለት ወራት በኋላ መሆኑም ተገልጸዋል። ብፁዕ አቡነ ሜቶድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የይቅርታ መልእክት በቤተ ክርስቲያኒቱ ልጆች እንዲሁም በዘመናት ሂደት ውስጥ የራሱ አገልጋዮችም ጭምር የገጠሟቸውን ፈተናዎችና የፈጸሟቸውን ስህተቶች መደበቅ እንደማያስፈልግ ለቤተ ክርስቲያን ታሪክ ጸሐፊዎች የሚያስታውሱበትን የርዕሰ ሊቃነ ጳጳሳት ሊዮ 13ኛን አስተምህሮ እንደሚያስታውስ ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ይህንን መልእክት ያስተላለፉት እንደ አውሮፓውያን አቆጣጠር በ1899 ዓመተ ምህረት ዴፒዩስ ሌጆር በሚል ለካህናቱ ተገቢውን ስነ መለኮታዊና አእምሯዊ ትምህርት በተመለከተ የተወሰኑ መመሪያዎችን በማካተት ይፋ ባደረጉት ሐዋርያዊ መልእክታቸው እንደሆነም ጭምር አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂማኒታስ በተሰኘው ሐዋርያዊ መልእክታቸውም መልካም ነገርን የማከናወን እንዲሁም የማውደም አቅም ያለው ባለ ሁለት አፍ ሰይፍ አይነት ፈጠራ ሲያጋጥም የቀደመውን የቅዱስ ጴጥሮስ ተተኪ አባቶች ፈለግ መከተላቸውን ያመለከቱት ጳጳሱም ከዚህም በተጨማሪ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ የፊልም የሬዲዮና የቴሌቪዥን ቴክኖሎጂ እየተስፋፋ መምጣቱን ተከትሎ እንደ አውሮፓውያን አቆጣጠር በ1957 ዓመተ ምህረት ሚራንዳ ፕሮሰስ የተሰኘውን ሐዋርያዊ መልእክት ይፋ ማድረጋቸውን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በበኩላቸው በ2002 ዓመተ ምህረት ስለ ኢንተርኔት መጻፋቸውን እንዲሁም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ደግሞ አርቲፊሻል ኢንተለጀንስን ወይም ሰው ሰራሽ አስተውሎትን በመጥቀስ ስለ ማህበራዊ ተግባቦት መጻፋቸውን ጭምር አስታውሰዋል። በሰው ሰራሽ አስተውሎት ዘመን የሰው ልጅ አርቲፊሻል በሆነ መንገድ ከመተሳሰር ይልቅ ክብሩን እውነቱንና ንጻነቱን መጠበቅ እንዳለበት ያሳሰቡት ብፁዕ አቡነ ሜቶድ በመጨረሻም ጥሩ ህሊና ላይኖራቸው ከሚችሉ ጥቂት ሰዎች የሚፈጸሙ አዳዲስ የባርነት አይነቶችና አገዛዝ ስለሚጠብቀን ለአፍሪካ ይህ ሐዋርያዊ መልእክት ትልቅ ስጦታ ነው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 4 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 149 እስከ አንቀጽ 157 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

0: የፍቅር ወሲባዊ ገጽታ ይህ ሁሉ ወደ ጋብቻ ወሲባዊ ገጽታ ያመጣናል። እግዚአብሔር ራሱ ለፍጥረታቱ የሰጠው ታላቅ ስጦታ የሆነውን ወሲባዊነት ፈጠረ። ይህ ስጦታ መዳበርና አቅጣጫ መያዝ ካለበት እውነተኛ እሴቱን ከማደህየት መከልከል ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ የቤተ ክርስቲያን አስተምሮ የሰውን ወሲባዊ እሴት ይቃወማል ወይም ቤተ ክርስቲያን ወሲባዊነትን የምትታገሰው ለተዋልዶ አስፈላጊ ስለሆነ ብቻ ነው የሚለውን አባባል አልተቀበሉትም። ወሲባዊ ፍላጎት የምናቅ ነገር አይደለም። አስፈላጊነቱንም የሚያስጠረጥር አንዳችም ጥረት የለም። ጥልቅ ስሜቶችንና ወሲባዊነት ዙሪያ ስልጠና መውሰድ ስሜታዊና ወሲባዊ ፍቅርን ይቀንሳል ብሎ ለሚፈሩ ሰዎች ዮሐንስ ጳውሎስ ዳግማዊ ምላሽ ሲሰጡ፣ ሰዎች በግንኙነቶቻቸው ውስጥ ሙሉና የዳበረ ግንኙነት እንዲኖራቸው ተጠርተዋል። ይህም ግንኙነት የራስን የልብ ትርታዎች ለይቶ የማወቅ ፍሬ ነው ብሏል። ይህም እያንዳንዱ ሰው በጽናትና በቋሚነት የራሱን አካል ምንነት ማወቅ እንዳለበት እንዲሁም ስነ ስርዓት መያዝና ራስን መግዛት እንደሚገባው ያስገነዝባል። ወሲባዊነት የተራክቦ ወይም የመዝነኛ መንገድ ሳይሆን ሌላውን ሰው በቅዱስነቱና በማይገረሰስ ክብሩ የሚቀበሉበት የእርስ በርስ መግባቢያ ክንውን ነው። በመሆኑ የሰው ልብ በሌላ አይነት ግንኙነት ይሳተፋል ማለት ይቻላል። በዚህ አግባብ ወሲባዊ ፍላጎት በተለይ ሰው ወሲባዊነትን የሚገልጽበት መንገድ መስሎ ይታያል። ወሲባዊ ፍላጎት የአካልን የጋብቻ ትርጉምና የዚያን ስጦታ እውነተኛ ክብር እንድናውቅ ያደርገናል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ አካል ነገረ መለኮት በሰጡት መንፈሳዊ ትምህርት እንዳስገነዘቡት የጾታ ልዩነት የመተማመንና የተዋልዶ ምንጭ ብቻ ሳይሆን ሰው ስጦታ የሚሆንበትን ፍቅር የመግለጽ ችሎታ ያለው ነው። ጤናማ ወሲባዊ ፍላጎት ከተራክቦ ፍለጋ ጋር በቅርበት የተገናኘ ቢሆንም ሁልጊዜ ድንቅ የሆነ ስሜትን ያካተተና ከዚያም የተነሳ ስሜቶችን ሰብአዊ ለማድረግ የሚችል ነው። ስለዚህ የፍቅርን ወሲባዊ ገጽታ ተቀባይነት እንዳለው መጥፎ ነገር ወይም ስለ ቤተሰብ ጥቅም ሲባል ሊታገሱ የሚገባ ሸክም አድርገን መገመት የምንችልበት መንገድ የለም። ይልቁንም የባልና ሚስት ፍቅር እንደሚያዳብር የእግዚአብሔር ስጦታ ተደርጎ መታየት አለበት። የሌላውን ሰው ክብር በሚጠብቅ ፍቅር የተሞላ ስሜት እንደመሆኑ የሰው ልጅ ሊይዞ የሚችለውን ድንቅ ድንቆች የሚገልጽ ንጹሕና ያልተበረዘ ማረጋገጫ ይሆናል። በዚህ አይነት ለጊዜውም ቢሆን ሕይወት በጎና አስደሳች እንደሆነ ይሰማናል። ብጥብጥና ማታለል በዚህ አዎንታዊ የወሲብ እይታ ላይ ተመስርተን አጠቃላይ ርዕሰ ጉዳዩን በጤናማ ሁኔታ መቅረብ እንችላለን። ወሲብ አብዛኛውን ጊዜ ወራዳና ጤናቢስ ይሆናል። ከዚህም የተነሳ አልፎ አልፎ በራስ የመመካትና የግል ምኞቶችንና የተፈጥሮ ባህሪያትን ለግል እርካታ የመዋል መሳሪያ ይሆናል። በዘመናችን ወሲባዊነት ተጠቅመህ ጣል በሚል አስተሳሰብ ተመርዟል። የሌላው ሰው አካል ብዙውን ጊዜ እርካታን እስከሰጠ ድረስ ሊገለገሉበት እንደሚገባ፣ አገልግሎቱ ሲያበቃ ደግሞ እንደሚጣልቃ ይታያል። ነገሩ እንዲህ ከሆነ ስለ ወሲባዊነት ያለው የተብተበተበ ግንዛቤ ውጤት የሆኑ የበላይነትን፣ ትዕብትን፣ ስድብን፣ የተጣመመ ወሲባዊ አስተሳሰብና ሁከትን እያየን በእውነት ችላ ማለት ወይም ጉዳዩን አሳንሰን ማየት እንችላለን? ወይስ የሌሎች ክብርና የራሳችን የመውደድ ሰብአዊ ጥሪ እንዲህ ራሴን ከማግኘት ድብቅ ፍላጎት አንሶ መቅረት ይኖርበታልን? በራሱ በጋብቻ ውስጥ ወሲብ የስቃይና የማታለያ ምንጭ እንደሚሆን እናውቃለን። ለባልና ሚስት ወሲባዊ አንድነት ተገቢ የሆኑ ድርጊቶች እውነትም ወሲባዊ በሆነ መንገድ ሲፈጸም እግዚአብሔር ከፈቀዶ ወሲባዊ ባሕሪ ጋር ይጣጠማሉ። ቅዱስ ጳውሎስ አበክሮ ሲናገር በዚህ ነገር ማንም ተላልፎ ወንድሙን ወይም እህቱን አያታልል። ጳውሎስ ይህን የተናገረው ሴቶች ሙሉ በሙሉ የወንድ የበታች ተደርጎ ከሚቆጠሩበት አባታዊ ባህል አንጻር ቢሆንም ወሲብ በሁለቱም ጥንዶች መካከል መግባባትን እንደሚያካትት አስተማረ። ከዚህ ማቋያ ለተወሰነ ጊዜ ነገር ግን በስምምነት በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 ወሲባዊ ግንኙነትን የማዘጋጀት ሁኔታንም ያነሳል። ባለትዳሮች ያለመረጋጋት ስጋት ሊገጥማቸው እንደሚችል ቅዱስ ዮሐንስ ጳውሎስ ዳግማዊ አስጠንቅቋል። በሌላ አነጋገር ባልና ሚስት የተጠሩት ይበልጥ ስር ለሰደደ አንድነት ቢሆንም በሁለታቸው መካከል ያለውን ልዩነቶችና ተገቢ ርቀት የመደበቅ ስጋት አለ። ምክንያቱም ሁለቱም የየራሳቸው የሆነ ተገቢና የማይጣስ ክብር አላቸው። የበላይነት የሚሰማቸው ሰዎች የራሳቸውን ክብር ወደሚቃረኑበት ደረጃ የሚደርሱት በዚህ የበላይነት አስተሳሰብ ነው። በመጨረሻም ከራሳቸው አካል ጋር ራሳቸውን ማመሳሰል አይችሉም፣ ምክንያቱም ጥልቅ ትርጉሙን ያጡታል። ወሲብን የማምለጫ መንገድ አድርጎ ስለሚጠቀሙበት የወሲባዊ አንድነት ውበት ይክዱታል። ማንኛውም የጾታ የበታችነት በግልጽ መወገድ አለበት። ይህም ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክት ሴቶች ለባሎቻችሁ ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 22 የሚለውን ምንባብ ያለ አግባብ መተርጎምን ያካትታል። ይህ ምንባብ በዘመኑ የነበሩ ባህላዊ ፈርጆችን የሚያንጸባርቅ ሲሆን የኛ ስጋት የዚህ ባህላዊ ቀነብር ሳይሆን ባህሉ የሚያስተላልፈው ግልጽ መልእክት ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ አበክሮ እንደገለጹት ፍቅር ምስት የወንድ አገልጋይ ወይም ባሪያ የምትሆንበትን ማናቸውንም አይነት የበታችነት ያስወግዳል። በጋብቻ ማካይነት የሚመሰረቱት ሱታፌ ወይም አንድነት ራስን ለእርስ በርስ መሰጣጣትን ያካተተ መሆኑ አንዱ ለአንዱ መገዛትም ነው። ስለዚህ ጳውሎስ አያይዞ ሲናገር ባሎች ሚስቶቻቸውን እንደ ገዛ ሥጋቸው መውደድ ይገባቸዋል በኤፌሶን መልእክት ምዕራፍ 5 ከቁጥር 28 ይላል። ይህ አንዳቸው ለአንዳቸው ተገዙ በኤፌሶን መልእክት ምዕራፍ 5 ከቁጥር 21 የሚለው የመጽሐፍ ቅዱስ ቃል በመሠረቱ ማንኛውንም ሰው በራስ የመደሰትን ግለኝነት እንዲያስወግድና ሁልጊዜም ስለ ሌሎች ማሰብ እንዳለበት የሚያስገነዝብ ነው። በጋብቻ ውስጥ ይህ የጋራ ተገዥነት ልዩ ትርጉም ይኖረዋል። በመተማመን በመከባበርና በእንክብካቤ የሚገለጽ አንዱ ራሱን ለሌላው በነጻነት እንደ መስጠት የሚቆጠር ነው። ወሲባዊነት ያለ አንዳች ልዩነት ይህን የጋብቻ ወዳጅነት የሚሰጥ ሲሆን ዓላማውም ሌላውን ሙሉ ለማድረግ ነው። እንደዚሁም ወሲባዊነትና ወሲባዊ ተራክቦን እንዳይጣመሙ መከልከል ራስን ወሲባዊነትና ወሲባዊ ፍቅርን ወደ ማንኳሰስ ወይም ችላ ወደ ማለት ሊያመራን አይገባም። የጋብቻ ዓላማ እያንዳንዱ የትዳር አጋር የግል ፍላጎቶችን ሁሉ ትቶና የግል እርካታ ሳያሳስበው የሌላውን በጎ በመሻት ራስን ለሌላው በመሥዋዕትነትና በለጋስነት የሚሰጥበት ሁኔታ ብቻ ተደርጎ መታየት የለበትም። እውነተኛ ፍቅር ሌላውን ለመቀበል የራስን ደካማነትና ፍላጎቶች አምኖ ለመቀበልና በመተሻሻት በመተቃቀፍ በመሳሳምና በወሲባዊ አንድነት ውስጥ የሚገኙ አካላዊ መገለጫዎችን በሐቅና በደስታ ለመቀበል መቻልን እንደሚጠይቅ ማስታወስ ያስፈልገናል። በነደቅቶስ 16ኛ ይህንኑ በግልጽ ሲናገሩ ሰው ፍጹም መንፈስ ለመሆንና ከእንስሳም የተፈጥሮ ባህሪ ጋር የተያዘ ሥጋን ለመካድ ቢመኝ መንፈስም ሥጋም ሁለቱም ክብራቸውን ያጣሉ። በዚህ ምክንያት ሰው መሥዋዕትነትን በሚጠይቅና ተላላፊ ፍቅር ብቻ ሊኖር አይችልም። ሁልጊዜ መስጠት አይቻልም፣ መቀበልም አለበት። ፍቅርን ለመቀበል የሚፈልግ ፍቅርን መስጠት ይኖርበታል። አሁንም ቢሆን ሰባዊ ሚዛናችን ደካማ መሆኑን ከቶ አንርሳ። እውነተኛ ሰባዊ እድገትን የማይቀበል ክፍል ስላለን በማናቸውም ወቅት የቆየ የራስ ወዳድነት ዝንባልን ሊቀሰቅስ ይችላል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 149 እስከ 157 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።
1: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።